ሰጥኹም ኩወት ቀጠሮ ዘልሰጥኹም ኩወት ቀጠሮ ዘልሰጥኹም ምን ለቀጠሮ መስጠት ከሻ ዘልሺ መልታ ባባይ ሰውዛት ባባይ ሰውዛት ስሙ ቢረላይ በመውረዱ መልታዋ ባባይ ሰውስ ባባይ ሲዩ ስሙ ብራብሮ ላይ በአረት ሆና አረግራ ሆጂ ገይ መጋላው ጥቂት ሳሺ ጎይ ጋራች ጎይ ጋራች ማይሌ ባይቲ አያት ፍራርኹ ኢሳሐድ ሚዲያ ከዛብ ሚዲያ ዚዩቤ የዋሎ ዘርሲናን በአያት ፍራርኹ እንቃወማለን አው መጠጥን እንቃወማለን መጠጥን እንቃወማለን በመጠጥ ላይ የአያቶቻችን ስም አይተከስም አው ምክንያቱም እምነታችንም መስለም አይፈቀድ ማ ትርገብደ